እንቡተት ክፋል አርባው ክሌ ያዕቆብ መስር ሽርናይ ብዲባ ዶል አማራ እግል ውላዱ ቤለዮም እግል ምሕድ ቅለቅ ትብላለየኩም አነ መስር ሽርናይ ብዲባ ሰማዕኮ አስከደረው ወሽርናይ ዛበውና እግል ሓዮት ንርከብ ወሞት ተሰረረና ከዓስር ምን ሓው ዩስፍ ምን መስር ሽርናይ እግል ዛበው ደረው ብንያሚን ሕዩስፍ ላታ ያዕቆብ ምስልሓው ይነዳዩ ሰበብ ምድረት ፈርሃቱ ከውላድ ያዕቆብ ምስለ ጌይሰት ምስር ጌይሰው ሽርናይ እግል ዛበው ጀለ አርት ከነዓንማ ሰፍራ ዓለት ዲባ ወዩስፍ ሓክማ በለድ ወመትጋይሳያ ዝቤላ ሽርናይ እግለ ሰብአ ኩሉ ዓላ ከሓው ዩስፍ ዋን መጸው ደነው ኢሉ ኣግጻቶም ዳምአ ትንንታ ወዩስፍ ሓው ሒን ረአ ፈረገዮም ወላኪን ክማ ኢልኣምሮም ትመሰላ ወእብ ሕሽክብና ሰአለዮም ምን ኣያ መጸኩም ከምን ከነዓን መጻና ምውነት እግን ኣትርብ በልሰውቱ ዩስፍ ሓው ልፈርግማ እንዲኮ ሂቶም ይፈረገው ሓረ ዩስፍ ለሓላማት እብ ክሱሶም ተሓለመዩ ቀበቴየሉ ሓረ ዩስፍ ለሓላማት እበከስሶም ተሓለማያ ቀበቴየሉ ከቤለዮም እንቱም ጀዋሲስ እንቱም እንቱም ለኣካናት ልህምልት ዲበለድና ግልቲትውሮ መጸኩም ከቤለው ኢኮመምባ ሕና ኣግብርካ ቁት እግንዛቤ ጀማዕና ሕና ክልና ውላድ ኦሮ ኢናስ ሕና ሕነ እሙናም ሕና ኣግብርካ ጀዋሲስ ይሕና ከቤለዮም ኣበያ እንቱም ለኣካናት ልህምጅት ዲበለድና ንግልትሕሶሶ መጸኩም ሕና ኣግብርካ ዓስር ክልኦትሑ ውላድ ኦሮ ኢናስ ዲብ ኣርደት ከነዓን ሳክን ሕና ወለንውሽና ባክኣቡና ሃላ ወኦሮና ሽቱቱ ከዩስፍ ቤለዮም ለቴልኮኩምቱ ኣማንቱ እንቱም ጀዋሲስ እንቱም እብ ሓዮት ፍርዖን እንቱም ምን እላ ይትፈግሮ ለስከሑውኩም ለንኡሽ የምጸኩም ውብል ስደቅኩም ትበርህኖ ወሳድ ኦሮኩም ንዶ እግል ላምፁ ወለብዕዳም እትሓብስ ልጠቀቦ ከስድቃ ቆልኩም ኣምትሕን ወሳጢን ምን ይትገብኦ እብ ሓዮት ፍርዖን እንቱም ጀዋሲስ እንቱም ኵሎም ሰለስ ዓምዕል ሓብሰዮም ወተ ሳልሳ ዓምዕል ዩስፍ ቤለዮም ልጠልቡ ውደው ኣርውሕኩም እግል ጠንግፎ ጀላብ ረቢ እትከለብ ክብኣማን ኣሚናም ምንገብኦ ኦሮኩም እንሰር ዲበ ስጅን ልትረፍኩም ወለብዕዳም እግላ ዓዶም ለቁር ለሽርናይ ላብጽሖ ምናታ ለሕውኩም ለንውሽ እግል ጠምጾ እየ ሃለኩም ምነ ሰድቃ ቈልኩም እግል እትየቀን ወምን ሞት እግል ትድሓኖ ወእትላ ትዋፈቀው ወግልሒድ ቤለው እምበልሸክ እሊ ጀዛ እግናቱ እብ ሰበብ ሑና ልጅርበት ርኤናሁ ውህቱ እግል ሓዮቱ ትከተሌና ውእዝን ይሃብናሁ ጀላብ እሊ እዜ ሕና እትክርበት ከሬና ክረዋቢም ቤለዮም ኣና ለሕፃን ይተጅረቱ ይቤለኩም ወእንቱም ኣምሸሽኩኒ ቃትሉ ትራስና ሃላ ውላ እዜ ዕዳይ ንፈደህሌና ወዩስፍ ህግያሆም ክንፋመ ኣምራም ያዕለው ጀላ እብ ትርጅማን ልትሃገዮም ዓላ ከዩስፍ ፈግረ ምኖም ወበካ ወሓረ ዓቅበላ ወትሃገዮም ወሸምዑን ዓድገምኖም ወቀደሜሆም ቀየደዩ ወዩስፍ ኣግብሩ ኣግርበት ሓው ሽርናይ እግልምልኦ ኣመረዮም ወእትክል ኦሮሆም ወርቁ ዲብ ዓሺነቱ እግል ልብለሶ ወሴፋ እግል ኣስዩፎም ከክምሰሌሁ ወደው ሓሪት ለሓው ለሽርናይ እተእድውጎም መስከው ወጌሰው ወግልትመየው ዶልከረው ኦሮሆም ሽዋሉ ፈትሓ ኣድጉ እግል ዓልፍ ከለወርቁ ዲባ ሽዋሉ ረአ ከግለ ሓው ቤለዮም ፍደኬ በልሰውኬ እላታ ዲባ ሽዋል የህሌ ከኣልባቦም ጨልቃት ዋሒድ ፈዘው ውንደረጅፎ እሊ ለረቢ ዓምለዩ እትነሚቱ
بيلو وسك أبوهم كم عقبلو ديب أرد كنعان لجرا إلوم حاكويلو وبيلو لناس لبعلا بلد بمشاكة تهاجينا وبجسسنا ديد بلدو تهمينا كم بيلو حنا أمونام إنديكو جواسيسي حنا حنا عصر كلوتحو ولاد أوري أب حنا لأورو باديتو ولنوشنا باك أبونا هلا ديب كنعان كبالسا ابكناتو لأمونام كم انتم اتياكن أوروكم انسر قوي حدقو ولقوت نسقو ولعتكم لبايت أبسحو هيرو وحري لحوكم لمناش جلبو إيه كم سب أمان وي جواسيس كم انتم إقل آمر أصرو حوكم إسلمكم وديب بلد إب حرية سبو ودور شوالاتهم إقل لفدو أستبدو أيهم كا محفظتو إفدتا ركبة كهيتهم وأبوهم محافظة أقروش كم رأو سن رقو كأبوهم بيلا يوم أنا بسببكم من ولاجي تحرمكم كيوسف شتوت وشمعون شتوت وازي بنيامين إقلتنس أو تحزوه ليكم كل لنا سيب رأشي بزحت كروابين بيليو لكل أوت وليه أموت من يبلو السودكا سلمنيتو ويبلو السودكا كياقوب بيلا حاشا وكلا وليه كين إقل للدرقوكم إيكو حوهو موتا وهتونا جاي ترفا مدرات من جرالو التقبي إتبريه بحسريب تأميتوني

እንርዩ ውላ ስታት ግልኦሮ ምኖም ለህደጎግሉ ለወደያታ ወክምተህመዮም እንቱም ለአካናት ልህምይት ተበለድና እንደርኤኩም ግልትጀሰሶ መጾኩም ወእግል አባይ መህሎመት እግል ተቦ ውህቶም ሕነ ሰብ አሽራፍ ሕና ወሕነ ክና ወክድኒ ሕና ወምን አርድ ከነዓን መጻና ድግሞም ዳገሞ እግሉ ከቤለዮም እልትቡለሌኩም አማን ምንገቢ ውንቱም ሰብ ሸረፍ ወጀዋሲ ሲገባኩም ምንገቢ ኦሮመንኩም እንሰር ህደጎ ወንቱም ወለ ብዕዳም ሊጊሶ ወለ ሸናይ ላብጽሖ እግል ዓዶም ገለዮም ውቶም እለክብድትቶ ምንንታ ወዳዋ ወሸምዖን ሓድገው ወእስከር እርት ከነዓን አቅበለው ወበጀረ ያዕቁብ እትሰአለው ወያዕቁብ ሰኒ ሕዝና ወቤለዮም በዲር ዮስፍ አብዴኩም ወእዜ ሸምዖን እንደ ቤላ ሰኒ ሕዝና ወቤለው ዕቅባላትና ብንያሚን ልዑለ ለንውሽ ምን ይነመጽእ ጎና ሌናስ ገጨይትሩ ቤሌና ከብንያሚን ለቅባክና ቤለው ውላ ዲብ ያዕቁብ ጠገመት ወአባግሎ ከበዲር ዮስፍ በበዳ ወእዜ ወሰሩ ሸምዖን ወእዜ ብንያሚን ግልጠብቱ ትሐዝሌኩም እንደ ቤላ በልሳቶም ውላ ይትገቢ ቤላ ወኢለይ ወዴነ መንገቢ ሌናስ ይልትከበተና ወገጽነ ግልሬ ይልሐዜክም ቤለው ጅቡር ንንቱ ቀብለ ምኖም ወብንያሚን እንደነሰው አቅበለው እንርዮም ወብንያሚን እምረክባቱ ሳዕመዩ ወፈረገዩ ወብላ ዮስፍ ወብንያሚን እንድልትራከቦ እንርዮም እትልክፋልሊ